ይዋሻል ዋቦዬ አመጣለሁ ብለው ዋቦዬ ሰው እንዴት ይዋሻል ዋቦዬ ማበል እንኳን አንተን ዋቦዬ ምድር ያበላሻል ዋቦዬ

0: እኔም ቋፈቅርሻለሁ እንዴ ላርገኝ ንጌታ እንዴ ልሁንልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ
1: አዎ
0: ታፈቅሪኛለሽ
1: አዎ
0: ትወጂኛለሽ
1: አዎ
0: በእውነት
1: እኔ ልሙትልህ
0: ታፈቅሪኛለሽ
1: አዎ
0: ይጣፍጣል
1: አዎ
0: ላውጣው ኖ ኖ ኖ ኖ ኖ ኖ ኖ

አንዱም መቃብር ነው ገሱም መቃብር ነው አንዱም ይሄ ነው የማዝ ነው የሰውን ነገር ወዲያ ትቶ ያላት ነገር ተመልክቶ ትሬ ቆርጥሞ አጠቆ

0: ካልወድን ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ሰራፋ ከከረፊ ድረቀጭን እንደሰስካ ልበሙሉ እንዳልበሳ የተሰረፈው ከተማንዳው ፍጹም የማያልፈው ስራፌ ጦር አለቃ ከጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰስካ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ ባሎ ባሎ ሲል ቶማድሮ ገዳ ያገሩን ጣላት ስንቅስ ሃይሞረው ያንድ ቀንራት ቶማድሮ ገዳ ያገሩን ጣላት ዘራፋ ካኪ ዘራ ወንድ ልጅ በቃ ከራ ዘራ

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ተናንተና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብ የኛ ስራቱን ከባድ እንዲያው በባዶ ወደ የኛ ስራት ከባድ እንዲያው በባዶ ወደ የጌታችንን

Va ton canon, yam zorou, la guise madre, janon. Andy va ton canon zorou, la guise madre, janon. Tennis vit sarahum, andak menya. Hulet soste son, yam tastanya, alaska palechi, eswauta ba, sauba saulai, yagaba, alaska palechi, eswauta ba, sauba saulai, yagaba. ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት የዛሬ ዘመን ሰው ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው

batati. E agora vi tuande e yaieci. Chenat magal bata batati. የሰሞኑ ጋብቻን ድንቀነቱ ከቀድሞች ጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰሰ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው

ወንዳታው ልጄ ልጄ ወንዳታው አይወንዱ ይያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጭ እሱ ሲነፋ እኔም ወጭ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳ

ወገኔ ሆዴ የባሰው ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን እባካችሁ ሰዎች ወገኔን እንግባ አገራችን

ወገኔ በሹሜ ታዘዘ ወገኔ ናፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንተ አገሬው ወገኔ ናረን ጓዳ ትልበስ

ልፍ አውቃለሁ መርምሬ አይምሩ ይበስሏል ምንም መጠን የለው የዛሬው ይብሳል ይዛሬው ይብሳል የዛሬው ይብሳል